0: چەكلىمە قۇۋۋەت قوشتى.
1: جايلار چارۋىلارنىڭ قىشتىن بىخەتەر ئۆتۈشىگە يېتەرلىك يەم خەشەك تەييارلاش ئۈچۈن يەم خەشەك زاپىسى خىزمىتىنى ئەستايىدىل ئىشلىدى.
0: شال سورتى شورتاڭ شال 11 نومۇرنىڭ موبېشى ھوسولى 868.187 كىلوگرامغا يېتىپ، جانۇبىي شىنجاڭدىكى ئوتتۇرا ئېغىر دەرىجىدىكى شورلۇق يەرلەردە شالدىن يۇقىرى ھوسول ئېلىش رېكورتى يارىتىلدى. ئەمدى خەۋەرلەر ئاڭلاڭلار.
1: ھازىر يېڭى ئىدىيە يېڭى سەپەرگە يېتەكلىدى. شاللىق 5 يىل سەھىپىمىزدە ئىستانسىمىزنىڭ شىنجاڭنى مەدەنىيەت ئارقىلىق ئوزۇقلاندۇرۇش ئومۇمىي كەيپىياتقا ئايلىنىپ كىشىلەرنى تەسىرلەندۈردى دېگەن ماۋزۇدىكى ئاخبارات مەخسۇس ماقالىسىنى ئاڭلىتىمىز. ئىستانسىمىز خەۋىرى: باش شۇجى شى جىنپىڭ شىنجاڭنى مەدەنىيەت ئارقىلىق ئوزۇقلاندۇرۇشنى كۈچەيتىپ، مەدەنىيەت ئارقىلىق ئادەم تەربىيەلەشكە ئەھمىيەت بېرىپ، ھەر مىللەت كادىرلىرى ئاممىسىنى توغرا دۆلەت قارىشى، تارىخ قارىشى، مىللەت قارىشى، مەدەنىيەت قارىشى، دىن قارىشى تۇرغۇزۇشقا يېتەكلەش كېرەك دەپ تەكىتلىدى. شىنجاڭ 5 يىلدىن بۇيان قەلبتىن ئېتىراپ قىلىشنى كۈچەيتىشنى نىشان قىلىپ، شىنجاڭنى مەدەنىيەت ئارقىلىق ئوزۇقلاندۇرۇشنى چوڭقۇر قانات يايدۇرۇپ، جۇڭخۇا مىللىتى ئورتاق مەنىۋى ماكانى بەرپا قىلىپ، ھەر مىللەت ئاممىسىنى جۇڭگو قەلبى، جۇڭخۇا روھىنى مۇستەھكەملەشكە تەربىيە ئارقىلىق يېتەكلەپ، جەمئىيەت مۇقىملىقى ۋە ئەبەدىي ئەمىنلىكنىڭ ئىدىيە ئاساسىنى مۇستەھكەملىدى. ئۈرۈمچى شەھەرلىك جىڭجۇ تىياتىر ئۆمىكى، شىنجاڭ جىڭجۇ تىياتىر ئۆمىكى، دۆلەت جىڭجۇ تىياتىر ئۆمىكى بىلەن بىرلىكتە يېڭىدىن تەييارلىغان ئەسلى زېمىننى يېڭىدىن قايتۇرۇۋېلىش ناملىق تارىخىي جىڭجۇ تىياتىر يېقىندا بېيجىڭ مېيلەنفاڭ تىياتىرخانىسىدا ئوينىلىپ، بۇ تىياتىرنى 2026 يىللىق مەملىكەت بويىچە سەييارە ئويناش باشلاندى. تىياتىردا زۇزۇڭتاڭنىڭ شىنجاڭنى قايتۇرۇۋالغانلىقىدەك تارىخ ۋەقەلىك قىلىنىپ، گۈەنسىنى كۆتۈرگۈزۈپ غەربكە يۈرۈش قىلىپ، دۆلەتنىڭ زېمىن پۈتۈنلۈكىنى قوغدىغانلىقىدەك سەلتەنەتلىك ئۆتمۈش قايتا نامايان قىلىندى. ئۈرۈمچى شەھەرلىك جىڭجۇ تىياتىر ئۆمىكى، شىنجاڭ جىڭجۇ تىياتىر ئۆمىكى پارتىيە ياچېيكىسىنىڭ شۇجىسى گو يۇڭخۇڭ مۇنداق دېدى: تېخىمۇ كۆپ ئادەمنىڭ بۇ سەلتەنەتلىك تارىخنى چۈشىنىشىنى، جۇڭخۇا مىللىتى ئورتاق گەۋدىسى ئېڭىنى مۇستەھكەملەشتە جىڭجۇ تىياتىرچىلىرىنىڭ رولىنى، مۇنەۋۋەر ئەنئەنىۋى مەدەنىيەتنىڭ رولىنى جارى قىلدۇرۇشنى ئۈمىد قىلىمىز. 5 يىلدىن بۇيان شىنجاڭ مەۋقەنى جۇڭخۇا مىللىتى ئورتاق گەۋدىسى ئېڭىنى مۇستەھكەملەشكە قويۇپ، بىر تۈركۈم سەھنە ئەسەرلىرىنى بارلىققا كەلتۈرۈپ، شىنجاڭدىن چىقىرىپ پۈتۈن مەملىكەتكە يۈزلەندۈردى. مۇقام شەيداسى ۋەن توڭشۇ ناملىق ئوپېرا، كۈسەن ناملىق ئۇسسۇللۇق تىياتىر جايلاردا سەييارە ئوينىلىپ، جاڭچەن ناملىق ئۇسسۇللۇق تىياتىرى جەنۇبىي شىنجاڭنىڭ كۆپ جايلىرىدا ئوينىلىپ، جۇڭخۇا مىللىتىنىڭ ئارىلىشىش، ئالماشتۇرۇش، يۇغۇرلىش ھېكايىسى بەدىئىي ئۇسسۇلدا ياخشى سۆزلەندى. مەدەنىيەت يادىكارلىقلىرى تارىخىي ماتېرىياللاردىن ياخشى پايدىلىنىپ، تارىخ ۋە مەدەنىيەت يادىكارلىقلىرى ئارقىلىق سۆزلەپ، ھەر مىللەت ئاممىسىنى توغرا تارىخ قارشى تۇرغۇزۇشقا يېتەكلەش كېرەك. بۇ يىلقى دۆلەت بايرىمىلىق دەم ئېلىشتا شىنجاڭ موزىيىنى ئېكسكۇرسىيە قىلغانلار 90,000 ئادەم قېتىمغا يېقىنلاشتى. مەملىكەت بويىچە موزىيلارنىڭ 10 چوڭ كۆرگەزمىسى نادىر كۆرگەزمە مۇكاپاتىغا ئېرىشكەن، دۆلەتنىڭ شىنجاڭ رايونىنى ئىدارە قىلىش تارىخىي مەدەنىيەت يادىكارلىقلىرى كۆرگەزمىسىدە 900 پارچىدىن ئارتۇق مەدەنىيەت يادىكارلىقى ئارقىلىق شىنجاڭنىڭ ئەزەلدىن دۆلىتىمىزنىڭ ئايرىلماس بىر قىسمى ئىكەنلىكى ئىسپاتلاندى. شىنجاڭ موزىيى 5 يىلدىن بۇيان ئەسلى ئىجادىيەت خاراكتېرلىك مەدەنىيەت يادىكارلىقلىرى كۆرگەزمىسىنى سىجىل بەرپا قىلىپ، دۆلەت موزىيى زالى گۇگۇڭ زالىنى شىنجاڭغا ماكانلاشتۇردى. كۆچمە موزىيىنى مەكتەپ مەھەللىلەرگە كىرگۈزۈپ، 1300 نەچچە خىل ئەھمىيەتلىك قىزىقارلىق ئىچكى مەزمۇنى مول مەدەنىيەت ئىجادىيىتى مەسئۇلاتىنى نامايان قىلدى. شىنجاڭ موزىيى مەدەنىيەت ئىجادىيىتى بۆلۈمىنىڭ مۇدىرى گۇەنيۈ مۇنداق دېدى: مەدەنىيەت ئىجادىيىتى مەسئۇلاتلىرىنى تەتقىق قىلىپ يارىتىشتا جەۋھەرلىرىنى تاللاش، ئۆزگىچە مەدەنىيەت يادىكارلىقلىرى ئامىلى ۋە مەدەنىيەت بەلگىسىنى ئايرىپ چىقىشتا چىڭ تۇرۇپ، ئاممىغا يېقىنلاشتۇرۇپ، ھازىرقى تۇرمۇش شەكلى، ئىستېتىك ئېھتىياج بىلەن مۇكەممەل يۇغۇرۇپ، تارىخىي مەدەنىيەت يادىكارلىقلىرىنى تۇتقىلى، Еліп кеткелі болыдыған мәсулатқа айландырдық. Шинжан ғайри мадди мәдәният мұрасларға варыслық қылыш қызметіні му яқшы ішіледі. Шинжан ғайри мадди мәдәният мұраслары сарайы мәксус темілік көргезме. Ғайри мадди мәдәният мұрасларыны ес қылыш пағалиетіні дайымлаштырып, ечіветілген бір елдің көпірек вақытыла 220 мың адам қетімдің артық X күрісі ечіні күтіп алды. Шинжан 5 дәрежелік амыви мәдәният мұлазымды торыны үзіліксіз мөкемелләштіріп, сүпәтлік мәдәният байлықының асаси қатламға бейбасты ет көзілішіге түрткі болды. Тияншанды чақмыған чолпалар темесідеки 2026-лық амыви сәнәт махарты мұсабықсы юрішлік палиеті бірқанш күннің алдыда Баянғолын областыды өткізіліп, Amma mehellisdila amvi sənət numarlardan hozırlandı. Dab çelib eytdim gəzəl temisidiki, ikinci növbətlik Cungu Şincan xəlliq işi sənəti pəslədi tallanğan numarla körükümü yeqında oğuşluq tamamlandı. Atanım rayonluq mədəniyyət sarıyının muavın başlıqı Xun Çvənşin mındaq dedi. Amma yakın sənət əsərləri arqılıq ətrafımızdakı hikayələrini yaxşı sözləb, Şincanı mədəniyyət arqılıq ozuqlandırıb, Cunxa millət ortaq yevdisi eğini müstəkəmləb, amıvi sənət güllərini asasi qatlamda porəklətib eçildirdik. Növbətdə Şincanda hər dərəcəlik amıvi kütübxanıdın 111-i, Mədəniyyət sarıydın 118-i, Yezi Bazarlıq Koçu Başqarımısı Mədəniyyət Ponkütüdün 1126-sı qurulub, Ər 10 min adəmgi toğru kilidgan amıvi mədəniyyət əsliyəsi quruluş gülümü 696 kvadrat metrəgi yetib, məmləkət boyuca 3-cü orunda turdi. Radio televiziyani əmmi kəndkə və əmmi ailəgi yetküzüş, kəndlərdə amıvi kino qoyuş məmuri kəndlərini toluq qatladı. Anar danisi sənət ətirti, amıvi sənət talanti körüki. Kənd sənət keçiliki, asasi qatlandı yıldız tartdi. Körlü şəhər alısı Vang Şavşa mındaq dedi. Güzəl sənət sariyi, pəntexnik sariyi, muzini ekskursiya qılalaydıqan, yenə mışındaq nadir sənət keçiliklərdən huzurluna alaydıqan bulduq. Hazır mədəniyyət turmuşumuz intayın mol və rəngdar tüski igi boldi. 5 yıldan bu yan Şincanın mədəniyyət sənət icadiyyət işləri güllənib ravajlandı. Güzel Şincan temisidiki, Avtonom rayon qurulğanlığının 70 yıllığını təbrikləş sənət keçiliki, Avtonom rayon qurulğanlığının 70 yıllığı baş temisidiki, müvaffaqiyyətlər körgəzmisinin məzmunu mol bulub, intayın qızğın ötküzüldü. Bir türkim mədəniyyət sənət əsərləri dövlət dərəcəlik mükafatqa erişdi. Merkezi Radyo Televiziya Baş İstansısı 2024-lük Bahar Bayramılık Sənət Keçilikinin Qaşqar Şöbü Meydanı'da orlanğan nadir sənət numarları bütün dünyanı cəlib qıldı. Milletler usulü yeni səhnisi, milletler usulünü icadi şəkildə namayan qıldı. 5 yıldın buyan Şincan mədəniyyət mıraslarını ünümlü qoğdu. Mora butxanısı xarabısı qatarlıqla məmləkət boyca yıllıq 10 çoğ arxeologiyelik bayqaş qatarıqı kirdi. Qərbi yurt qoruqçı bəlk məhkimsi muziyi, Yipək yolu sədicin mədəniyyəti muziyi qatarlıqla quruldu. Manas qeyri maddi mədəniyyət mirasını qoğdaş nizamı qatarlıq yerlik nizamla ilan qılındı. 5 yıldan buyan Şincanda mədəniyyət sayahatçılık yuğurulub tiz tərəqqi qıldı. Qaşqar qədimi şəhri mənzəri rayonu, Yarğol qədimi şəhri qatarlıqla mədəniyyət sayahat ministerliği tərəfindən Şincanın millətlərinin arılışı, almaşdırışı, yuğurulışını ilgir sürüşdiki 10 çox misali bolub bahalandı. Şincanın qarmuz sayahatçılığı məmləkət boyuca aldınqı qatarğı ötdi. Naqşı sadası içində Şincanı sayahat qılış. Müsabiqə körgəç Şincanı sayahat qılış qatarlıqla Şincanın mədəniyyət sayahat yuğurulğan yeni nam kartısına aylandı. Mədəniyyət kişilər qalbını ozuqlandırdı. Şinjan növette, Cumhur millet ortak gevdesi yerini müstehkemleşni, asası liniye kılıp, kadırla ammanın iştifaklaşıp köreç kılış manevi

0: قىلىدىغان ئۇنىۋېرسال كوچا رايونىغا ئايلاندى. كەلگۈسىدە خىزمەتداشلىرىم بىلەن ئامما ئۈچۈن ئەمەلىي ئىش قىلىپ، قىيىنچىلىقىنى ھەل قىلىپ، ئاھاللار بىلەن بىرلىكتە گۈزەل تۇرمۇشقا ئاتلىنىمىز.
1: ئىستانسىمىز خەبىرى: ئۈرۈمچى شەھىرى سانائەتنى ئەسلەپ ئاشۇرۇش پىلانىنى تېز يولغا قويۇپ، 2030 يىلىغا بارغاندا شەھەرنىڭ سانائەت مەھسۇلات ئومۇمىي قىممىتىنى 1 ھەسسە ئاشۇرۇش، كۆلەمدىن يۇقىرى سانائەتنىڭ پۈتۈن شىنجاڭ سانائىتىدىكى نىسبىتىنى 20 نەچچە پىرسەنتكە يەتكۈزۈش، ئاقىل ساۋۇتۇن يۈزنى قۇرۇشنى قولغا كەلتۈرۈشنى نىشانلىدى. ئۈرۈمچى ئىقتىساد تېخنىكا تەرەققىيات رايونى تۇدۇنخاپا رايونىدىكى شىنجاڭ داداۋ كەسىپكە مەبلەغ سېلىش چەكلىك شىركىتىنىڭ ئوتتۇرا ھال قېلىن پولات تاختايدىن ساندۇق ياسايدىغان ھەم بەھرى زاۋۇتىدا لازېر نۇردا كېسىش، ئېگىش، ئاپتوماتىك كەپشەرلەش قاتارلىق ئىش تەرتىپلىرى يۇقىرى ئۈنۈمدە جىپسىلاشتۇرۇلۇپ، ئىشلەپچىقىرىش لىنكىيەسىنىڭ ئاپتوماتلىشىش نىسبىتى 85% ئاشتى. جابدۇق ياسىمىچىلىقىدىكى بۇ زەنجىر بېشى كارخانا شەنشى ئاپتوموبىل گۇرۇھى شىنجاڭ ئاپتوموبىل چەكلىك شىركىتى، تۆمۈريول قۇرۇلۇشى ئېغىر سانائەت گۇرۇھى شىنجاڭ چەكلىك شىركىتى قاتارلىق كارخانىلارنىڭ زاكازىنى قوبۇل قىلىپ، ئۈرۈمچى شەھىرى جابدۇق ياسىمىچىلىقىنىڭ ئالىيلىشىش، ئاقىللىشىش، توپلىنىشقا قەدەم قويۇشىدىكى ئاچقۇچلۇق ۋاسىتىگە ئايلاندى. شىنجاڭ داداۋ كەسىپكە مەبلەغ سېلىش چەكلىك شىركىتىنىڭ دائىمىي مۇئاۋىن دىرېكتورى جاۋ تيەنشياڭ كارخانىنىڭ بىر تۈركۈم يېڭىدىن گۈلىنىۋاتقان كەسىپلەرنى يېڭىدىن ئورۇنلاشتۇرغانلىقى، كەسىپ ئېكولوگىيەسىنىڭ ئورۇنلاشتۇرۇلۇشى ھەمدە ئارقا-ئارقىدىن ئىشلەپچىقىرىشقا كىرىشتۈرۈلۈشىگە ئەگىشىپ، كارخانا كەسىپ سىستېمىسىنىڭ بارغانسېرى مۇكەممەللىشىدىغانلىقىنى تونۇشتۇرۇپ مۇنداق دېدى: ئادەمسىز جابدۇق، تەللىك ئاقىل قاتارلىق يېڭىدىن گۈلىنىۋاتقان بەزى كەسىپلەرنىڭ زاپچاسلىرىنى شىنجاڭدا يۈرۈشلۈك ئىشلەپچىقىرىش نىسبىتى 3%كە يەتمەسلىك ھالىتىگە خاتىمە بېرىپ 65%دىن ئاشۇردۇق. 15-5 يىلنىڭ ئاخىرىدا مەھسۇلات قىممىتىمىزنى 50 مىليارد يۈەنگە يەتكۈزۈشنى پىلانلىدۇق. ئۈرۈمچى شەھىرى سانائەتنى ھەسسىلەپ ئاشۇرۇش پىلانىغا ئاساسەن، ئېنېرگىيە، خىمىيە سانائىتى، مېتال پىششىقلاشتىن ئىبارەت 3 چوڭ تۈۋرۈك كەسىپنى، جابدۇق ياسىمچىلىقى، يېمەكلىك پىششىقلاش، توقۇمىچىلىق، كىيىم كېچەكتىن ئىبارەت 3 تېز ئۆسۈپ يېتىۋاتقان كەسىپنى، شۇنداقلا يېڭى ماتېرىيال، بىئو ياسىمچىلىق، ئېلېكتىرونلۇق ئۇچۇر ياسىمچىلىقى، تۆۋەن بوشلۇق ئىقتىسادىي، سۈنئىي ئەقىلدىن ئىبارەت 5 يېڭىدىن گۈلىنىۋاتقان كەسىپنى نۇقتىلىق تەرەققىي قىلدۇرۇشنى، ئىقتىساد تېخنىكا تەرەققىيات رايونى، تۇدۇنخاپا رايونى، يۇقىرى يېڭى تېخنىكىلىق كەسىپلەر تەرەققىيات رايونى، يېڭى شەھەر رايونى، مىدۇڭ رايونى، گەنچۈەنپۇ ئىقتىساد تېخنىكا تەرەققىيات رايونى، شىمىگو رايونىدا 5 چوڭ 100 مىليارد يۈەن دەرىجىلىك سانائەت سىغدۇرۇش رايونىنى نۇقتىلىق بەرپا قىلىشنى پىلانلىدى. سانائەتنى ھەسسىلەپ ئاشۇرۇش پىلانىدا دىققەت سۈپەتنى ئۈنۈملۈك ئۆستۈرۈش ۋە مىقدارنى مۇۋاپىق ئاشۇرۇشقا مەركەزلەشتۈرۈلۈپ، 2030 يىلىغا بارغاندا كۆلەم، ئىگىلىگەن نىسبەت، سۈپەت، ئۈنۈمدىن ئىبارەت 3 ھەسسىلەپ ئاشۇرۇشتىن ئىبارەت يادرولۇق نىشان ئايدىڭلاشتۇرۇلدى. ئۈرۈمچى شەھەرلىك سانائەت ۋە ئۇچۇرلاشتۇرۇش ئىدارىسىنىڭ مۇئاۋىن باشلىقى گۇەن شۇجا ئۈرۈمچى شەھەرنىڭ سانائەتنى ھەسسىلەپ ئاشۇرۇش پىلانىنى چۆرىدەپ، سىياسەت، مەبلەغ، ئامىل كاپالىتىنى يەنىمۇ كۈچەيتىدىغانلىقىنى تونۇشتۇرۇپ مۇنداق دېدى: كارخانىلارنىڭ تېخنىكا ئۆزگەرتىپ دەرىجىسىنى ئاشۇرۇشى، يېڭىلىق يارىتىشتا بۆز چاسلىق قىلىشى، مەھسۇلاتنى، كىرىمنى كۆپەيتىشى قاتارلىقلارنى زور كۈچ بىلەن قوللايمىز. بىر تۈركۈم چوڭ كەسىپ تۈرلىرىنىڭ ئىشلەپچىقىرىشقا كىرىشتۈرۈلۈپ، ئۈنۈمى كۆرۈلۈشنى تېز ئالغا سۈرۈپ، بازالىت تالاسى، ئېلېكترو موتور قاتارلىق كەسىپلەردە زەنجىرنى كۈچەيتىش، ئۇزارتىش، تولۇقلاشقا سودىگەر چاقىرىش تۈرىنىڭ دەل جايدا ئەمەلىيلىشىشىگە تۈرتكە بولىمىز.
0: ئىستانسىمىز خەبىرى: شىنجاڭ ئۈزۈم ھارىقى كەسپىنى سىجىل كۈچەيتتى. بۇ يىل 5 ئايدا ئۈزۈم ھاراقچىلىقىنىڭ تەرەققىياتىنى قوللايدىغان 7 تۈرلۈك سىياسەت تەدبىرى يولغا قويۇلغاندىن بۇيان، شىنجاڭدىكى جايلار بازا قۇرۇلۇشى، ماركا يېتىشتۈرۈش، بازارنى كېڭەيتىش قاتارلىق جەھەتلەردە سىياسەتنى دەل جايىدا ئەمەلىيلەشتۈرۈشكە تېز تۈرتكە بولۇپ، ئۈزۈم ھارىقى كەسپىنىڭ سۈپىتىنى ئۆستۈرۈپ، دەرىجىسىنى ئۆستۈرۈشكە ھەر تەرەپلىمە قۇۋۋەت قوشتى. نۆۋەتتە شىنجاڭدا ھاراق ئۈزۈمىنى ئۈزۈش ئاخىرلىشىپ قالدى. ئاپتونوم رايوندا ئۆستۈرۈلگەن ھاراق ئۈزۈمى كۆلىمى تەخمىنەن 200 مىڭ مو بولۇپ، مەملىكەت بويىچە 2 ئورۇندا تۇرىدۇ. ئاپتونوم رايون بايلىق ئەۋزەللىكىنى كەسىپ ئەۋزەللىكىگە ئايلاندۇرۇش ئۈچۈن مەخسۇس تۈر مەبلىغى ئاجرىتىپ، ئۈزۈم ھارىقى كەسپىنىڭ تەرەققىياتىنى ئىلگىرى سۈردى. Bunun içində hər mo üzümlükə 800 yuandan sort əlalaşdırış yardım pulu, 1500 yuandan baran özgərtiş yardım pulu verdi. Araqçılıq karxanalarını dövlət işçi sırtıdaki körgəzmələrə qatınışqa bir tutaş təşkilləb, hər bir meydan şəhər səyyari körgəzməsi məxsus tonuşturuş paliyyəti ötküzüşkə köp bolğanda 3 milyon yuan yardım pul verdi. Siyasətinin yardımı da Şincan üzüm arqının sırtıq yüzdülünüş qədimi teyximi tizləşdi. Şincandaki 45 aldıngı Qatardaki araqçılıq karxanısı, memleketlik kent gizek, araq körgəzmisi qatnışıb, kımmeti 10 milyon yuandan aşılığan kelişimi imzaladı. Şincan üzüm arqı karxanaları türlük xalqara üzüm arqı körgəzmelerde yüzünetçi türlük mukafatı erişib, təsiri küçü sıcıl açdı. Şincan Tiansay Araq Qorqı Çəklik Məsuliyyət Şirkətinin baş müdiri Çin Li Zhong mündaq dedi. Türlü körgəzmələrə qatnışımızdan çət əl bazarlarına etişimizğa intayın zor yardımı boldu. Şincan yana üzüm arqı etiş çoğ rayonu ammavi marka bəlgüsünə elan qılıb, çoğ etiş rayonu ideyasını Şincanın baylıqığı birləşdirib, kəsbni ömək təşkilə tərəqqi qıldırışqı türtükü boldu. Yaqında ayaqlaşqan Şincan 2026-cı illik İpək yolu üzüm marqı bayramında təminli zənciri kirgüzüş, bazarda setibiliş, setiş əmkarlıqı, aldınqı skilat quruluşu qatarlıq, bütün kəsib zənciri yadroluq sahasını qaplıqan 16 türdə kelişim imzalandı. Şincan şəhərdəki Jiu Sang Pantexniki təminli zənciri çəklik şirkətinin baş direktoru Xie Chunfeng mündaq dedi. Aldınqı skilatımız asaslıqı Pütkül Şincan rayonu və Guangdong rayonu təsir görüstüdü. Şəhər ahallarının Şincanın esil harqını teximi tez setibilişiğa şarait hazırlıduq.
1: Stansımız muhbiri Qalmanxuy xəbər qılıdı. Şincandaki poştu yollanmalarını yığış tarqtış yadroluq tüyünü bulğan Ürümçi poştu rayonu mərkizde bu yılının aldınqı üç pəsildə bərtərəp qılınğın poştu yollanması 94.290.900-ge yetti. Köp miqdardaki pəsillik meyvələ, kalı qoy göşü qatarlıq Şincanın əla süpətlik alaydı məhsulatları bu yerli ayırıp bərtərəp qılınıp, məmlikətinin hər qaysi caylarqı əbətilməkdə. Ürümçi poştu rayonu mərkizinin ayrı siyğda posluqla skanerlaş, ayrış, optimobilga qaçlaş tərtibidin ötüb, məmlikətinin hər qaysi caylarqı əbət alıdı. Ürümçi poştu rayonu mərkizi işləb çıxırışını başqırış tizgilləş bölümünün muavın direktori Yan Cənşin muhbirğa aldınqı üç pəsildə poştu rayonu mərkizdə bərtərəp qılınğan poştu yollanmasının 94.290.000-dən eşib 1.955.800 xalta poştu yollanması toşulub, bulturqı şu məzgildəkidən 9.177% köpəygənligini eytib mündaq dedi. Aldınqı üç pəsildə bir tərəfdən Şincanın bağbənçilik məhsullatlardan mol hosul ilinğaşqa yesiglik məhsullatlarını əbətiş ehtiyacı küçəydi. Yəni bir tərəfdən elektronluq soğudu posluqları sicil köpəydi. Bunun içədə xam yeng məhsullatlarını tez sürətdə yeng peti yetküzüş kəsbi çoğun yarqın noxtıqa aylandı. Köp miqdardaki pəsillik meyvə, kalı qoy göşü qatarlıq əla süpətlik alaydı məhsullatlarını məmlikətinin hər qaysi caylarqa əvət vatımız. Ürümçi poştu rayonu mərkizi bu yıl kirgenden buyan işləb çıxırışını təşkilləş, toşuş küçünü tənşəb təqsimləş, üskünlərini yürüştürüş, asıraşını bir tutaş planlab, köpqül tədbirini tən qolunib, poştu yollanmalarının obrut vaqt ünümüki kapalətli qaldı. Ürümçi poştu rayonu mərkizi işləb çıxırışını başqırış tizgilləş bölümünün işləb çıxırışını uğurlaşdırğıcısı Səytav mındaq dedi. Mərkizimiz optimatlaşqan ayrış axımı liniyasiga tayınıb, məşğulat tərtibini sicil əlalaşdırıb, xadimlarının ismini uğurlaşdırışını udulluq tənşəb, köp qitim üzüldürmək məşğulat qilishini yolğa qoyduq. Tömür yol, taş yol, aviasiyadan ibarət köp şəkillik ulanma transportunu təşkilləşini əlalaşdırıb, quruqluq qol liniyasının transport iqtidarını östürdük.
0: Stansımız xəbəri. Aptanım rayındaki cayla kalı koyu, tövgi qatarlıq çarvılarının kıştın bir qatarı ötüşüge, yeterlik yemxeşek tayyarlaş üçün çarvılarga kışlık yemxeşek tayyarlaş hizmetini estaidil işledi. Çingil Nayasının Aral Bazırda o çöpni maşinada oruç hizmeti tertiplik işlenmekte. Çingil nahiyelik yezirlik yezi